0: ኤች ኤፍ ኤም ሄሎ
1: ሄሎ
0: ሄሎ
1: እዚህ
0: ያው
1: አሙነ ታገባል
0: ባይ ባይ
1: እንግዲህ አሞራ ታናናዩ ቦታ
0: ማንየው
1: አሞስ
0: አሞስ ኮንገሚስ ጋር አሞስ ኤች ኤፍ ኤም ሄሎ ፖል ለግዶ ጋዴ